ሰላም ጤና ይስጥልን። በካናል ካይተስፋ ድምጽ ሬዲዮን ተከታታዮች በሀገራችን የዘመን ቀመር ዛሬ ለቱ ሐምሌ 13 ቀን 2018 ዓ.ም ምረት ሲሆን በፈረንጆቹ ደግሞ ጁላይ 20 ቀን 2026 ዓ.ም ምረት ነው። እንደተለመደው የዛሬውን ስርጭት የምንጀምረው ከተለያዩ ምንጮች በቀረብናቸው ዜናዎች ሲሆን አጉን ንስኛው ቅንጫቢ ሐሳብ አጫሪ ዝግጅትና የዕለቱ ርዕሰ አንቀጽ በመከታተል ቀርበው የመጀመሪያው ግማሽ ሰዓት ክፍለ ጊዜ ይጠናቀቃል። በቀጣዩ ግማሽ ሰዓት የሚስተናገድ መጣጥፍም እንዲሁ ተዘጋጅቷል። እነዚህን ዝግጅቶች በየጣልቃው እያዋዙ የሚያቆዩ ጣዕመ ዜማዎችን እያስደመጥን ለአንድ ሰዓት ያህል አብራችሁ እንድትቆዩ እንጋብዛችሁ። የፕሮግራሙ አዘጋጅና አቅራቢ እኔ ተስፋወልደ ስላሴ ነኝ። መልካም ምሽት።

ቀጥታ ወደ ዕለቱ ዜናዎች እናልፋለን። ባሳለፍነው ረቡዕ የተጀመረው ሀገራዊ ምክክር ጉባኤ ቀን ውሎ አብዛኛው የግል መገናኛ ብዙሃን ተገኝተው ቀረጻ ለማድረግም ሆነ ለመዘገብ ፍቃድ እንዳላገኙ ለማወቅ ችለናል። በሀገራዊ ምክክር መክፈቻ ላይ የግል መገናኛ ብዙሃን እንዲገቡ ሳይፈቀድላቸው መቅረቱ ይታወሳል። በሌላ በኩል የግል መገናኛ ብዙሃን ምክክሩን ለመዘገብ የሚያስችላቸውን ባጅ ቀደም ብለው መውሰዳቸው ደግሞ አይዘነጋም። ይህ ዝግ የሆነው የምክክር ጉባኤ እስካሁን ድረስ በምንም መልኩ ፍንጭ ያልተገኘለት ተሳታፊዎች ስልካቸውን አስቀምጠው እንዲገቡ የተደረገበት ሆኖ መሆኑን ለማወቅ ችለናል። የኢትዮጵያ መንግስት በ2019 ዓ.ም በጀት ዓመት 5 ቢሊዮን ዶላር አዲስ የውጭ ብድር ለመውሰድ ማቀዱን ምንጫችን የተመለከተ የዓለም አቀፉ የገንዘብ ተቋም አምስተኛ ግምገማ ሪፖርት ሰነድ ይፋ አድርጓል። መንግስት ከተያዘው ወር ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ እንደሚያደርግ ሪፖርቱ ጠቅሷል። በአልኮልና ትንባሆ ምርቶች ላይ ኤክሳይዝ ታክስ ተመን እንደሚወሰንና የተሽከርካሪ ባለንብረት ታክስ እንደሚጣል የሚጠቅሰው ሪፖርቱ ተሽከርካሪ ባለንብረትነት ላይ የሚጣለው ታክስ ብቻ ከአገሪቱ የሀገር ውስጥ ምርት ከ0.2% ተጨማሪ ገቢ ያስገኛል ተብሎ እንደሚጠበቅ አመልክቷል። መንግስት ከሪል ስቴትና የንብረት ታክስ የሀገር ውስጥ አጠቃላይ ምርት ከ0.3% ታክስ ለመሰብሰብ ማቀዱ ተገልጿል። ለታክስ ማሻሻያዎቹ የውስጥ ግጭቶች ወይም በጎረቤት ሀገራት ሊፈጠሩ የሚችሉ አለመረጋጋቶች እንቅፋት ሊሆኑ ይችላሉ ብሏል ተቋሙ። የኢሚግሬሽንና ዜግነት አገልግሎት በውጭ ሀገራት የሚኖሩ ኢትዮጵያውያን ከሐምሌ 15 ቀን 2018 ዓ.ም ጀምሮ አዲሱን የኤሌክትሮኒክ ፓስፖርት ለማግኘት በተቋሙ የበይነ መረብ ቅጽ ላይ መመዝገብ እንደሚችሉ አስታወቀ። አዲሱን የኤሌክትሮኒክስ ፓስፖርት አገልግሎት በውጭ ሀገር በሚገኙ የኢትዮጵያ ኤምባሲዎችና ቆንስላ ጽፈት ቤቶች በኩል ተደራሽ ለማድረግ እየሰራ መሆኑን የጠቀሰው ተቋሙ በውጭ የሚኖሩ ዜጎች ከሐምሌ 15 በኋላ የፓስፖርት ማመልከቻ ምዝገባዎችን በአዲሱ የተቋም የበይነ መረብ ቅጽ ላይ ብቻ እንዲሞሉ አሳስበዋል። ተቋሙ የተጭበረበሩና ሐሰተኛ ሰነዶችን በማቅረብ በህገወጥ መንገድ ፓስፖርት ለማግኘት የሚጠይቁ አመልካቾች ቁጥር ከጊዜ ወደ ጊዜ እየተበራከተ መሄዱን ገልጧል። በ2018 ዓ.ም ብቻ ከ4883 ኢትዮጵያውያንና የውጭ ዜጎች በሐሰተኛ ሰነድ አገልግሎት ለማግኘት ሲሞክሩ ተይዘው ህጋዊ እርምጃ ተወስድባቸዋል ተብሏል። የቻይና ቡና አቀነባባሪ ሁይ ቺዋን ዩንግ ኩባንያ በኢትዮጵያ የተቀናጀ ቡና ኢንዱስትሪያል ፓርክ ለመገንባት ፍላጎት እንዳለው ገለጠ። ኩባንያው በቡና ዘርፍ ላይ ያለውን የኢንቨስትመንት ፍላጎት ወደ ተግባር ለመቀየር እንዲችል ከኢትዮጵያ ኢንቨስትመንት ኮሚሽን ጋር የመግባቢያ ስምምነት ተፈራርመዋል። ኩባንያው በአሁኑ ወቅት በቻይና ሄናን ግዛት በአውሮፓውያኑ 2019 ዓ.ም በከፈተው የቡና ማቀነባበሪያ ፓርክ የኢትዮጵያን ቡና በማቀነባበር ለቻይና ገበያ በማቅረብ ላይ እንደሚገኝ የሁይ ቺዋን ዩንግ ኩባንያ የቦርድ ሰብሳቢ ዩዋንግ ሹዮንግ በመግባቢያው ስምምነቱ ፊርማ ወቅት መናገራቸውን ኢንቨስትመንት ኮሚሽን ጠቅሷል። ኢትዮጵያ ለውጭ ገበያ የምታቀርበው አብዛኛው የቡና ምርት እሴት ያልተጨመረበት እንደሆነ ይታወቃል። የቤት ኪራይ ጭማሪ ጣሪያውና ያስከተለው ውዝግብ አዲስ መመሪያ በአከራዮችና በሕዝብ ዘንድ የፈጠረው ስጋትና ቅሬታ። የአዲስ አበባ ከተማ ቤቶች ልማት ቢሮ ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣሪያ 11.5% እንዲሆን መወሰኑንና ይህንን ሕግ በሚተላለፉ አከራዮች ላይ እስከ 3 ወር የኪራይ ክፍያ የሚደርስ ከባድ የገንዘብ ቅጣት እንደሚጣል ማስታወቁ ይታወሳል። ቢሮ ውሳኔውን የተከራዮችን የመክፈል አቅምና የኑሮ ውድነትን ያገናዘበ ጥልቅ ሳይንሳዊ ጥናት ተካሂዶበት የተወሰነ ነው ቢልም መመሪያው ይፋ መደረጉን ተከትሎ ግን ከህዝብና ከአከራዩ ዘንድ ጠንከር ያለ ቅሬታዎችና ስጋቶችን የተሰነዘሩበት ይገኛል። የከተማ አስተዳደሩ አዲሱን መመሪያ ተፈጻሚ ለማድረግ በርካታ አሰራሮችን ፈጽሞ የከለከለ ሲሆን ጥሰት በሚፈጽሙ አካላት ላይ ጠንካራ አስተዳደራዊና ህጋዊ እርምጃዎችን እንደሚወስድ በይፋ አስጠንቅቋል። በዚህ አዲስ አሰራር መሰረት ከተቀመጠው 11.5% ዓመታዊ የቤት ኪራይ ጭማሪ ጣሪያ በላይ መጨመር ወይም በተለያዩ ምክንያቶች ዋጋ ማናር በጥብቅ የተከለከለ ነው።
በመጨረሻ አውሮፓ ህብረትና ጅቡቲ አዲስ የባህር ላይ ደህንነት ስምምነት ተፈራረሙ። ህብረቱ የየመን ሁቲ ኃይሎች በቅርቡ በሳውዲ አረቢያ ላይ የፈጸሙት የሚሳኤል ጥቃት በባህር ላይ ጭምር የደህንነት ስጋት እንዲፈጠር አድርጓል ሲል ስጋቱን ገልጧል። ስምምነቱ የህብረቱ የባህርና የአየር ኃይል ከጅቡቲ በመነሳት በባብኤል መንደብ ወሽመት ላይ ባህር ትራንስፖርት ደህንነት እንዲጠብቁ የሚያስችል ህጋዊ ማዕቀፍ ይሰጣል። የዛሬው ዜናዎች ይመስላሉ። ከቀርዙ ጫትንጋ አብራችሁን ቆዩ።

ማን ነበር ያላንቺ? ግርማና መሳይ ተፈራ ያባታቸውን የግርማ ቀደም ያለውን ግርማ ተፈራን ግርማ ተፈራ ይቅርታ ግርማ ተፈራና መሳይ ተፈራ ነበሩ ያባታቸውን የተፈራ ካሳን ማን ነበር ያላንቺ የሚለውን ቆይት ያለ ጣመ ዜማው ደናንተ ያደረሰልን በዜማው እንደተደስታችሁ በመተዋመን ፕሮግራማችን ወደ ቀጣዩ ጉዞ ያመራል። አድማጮቻችን የምትከታተሉት አራው ከሚገኘው ካናል ኬሬዲት ላይ የሚተላለፍላችሁን የተስፋ ድምጽ ስርጭት ነው። ዝግጅታችንን በዜና እንዲሁም ቀደምስ ባለው ጥመዜማ ጀምረናል ማለት ነው። ቀጣዩ ደግሞ አጉል ነው የተሰኘው ቅንጫፊ ሐሳብ ነው ድናንተ የሚያደርሰው ዝግጅት ነው። ወደዛ አመራለሁ። ኢር ሆርት ድን ኮምፓስ አውፍ አማሪሽ ናህርሽተን ኦን ሙዚክ አውስ ኢትዮጵያን

የባህል ጭቆናና የታሪክ መበረዝ በተለያዩ ክፍሎች ያሉ የአካባቢ አስተዳደሮች ሰዎችን በግዳጅ በማፈናቀል ቋንቋዎችን በማፈንና አናሳ ማህበረሰቦችን በማግለል የታሪክ መልክዓ ምድሩን ለመቀየር ሞክረዋል። ተፋላሚ ወገኖች ጎረቤት የሆኑ ብሔረሰቦችን እንደ ዘላለማዊ ታሪካዊ ጠላት አድርገው ለምሳል የሸት ትርክትን በስፋት መንግስት እየተነዛ ነው። ከዚህ ቀደም በነበሩ የህልውና ቆሶች ወቅት ኢትዮጵያን አንድነት ተጠብቀው ያቆዩት እንደ ሃይማኖት ተቋማትና የዘመናት ታሪካዊ ቅርሶች ያሉ ዋና ዋና ማህበራዊ መሰሶች ጥቃት ደርሶባቸዋል፣ ተደፍረዋል ወይም ወድመዋል። ይህም የሀገሪቱን የጋራ ማንነት በእጅጉ የጎዳ ነው። ይህ ሁሉም የሚፈጸመው መንግስት በሚያሰማራቸው ቡድኖች ነው። አንዱን ብሔር ከሌላው ለማጋጨት ድንጋይ ቢገለበጥም ከመንግስት ተቀላቢዎች ውጭ ተሳትፎ ሲደረግ አልታየም። ይህን ምን ትሉታላችሁ? አጉል አይደለም?

ድህነት የሚወገደው አስተሳሰብ ላይ ሲሰራ ነው። ኢትዮጵያ ባለፉት 50 ዓመታት ያደረገች ጉዞ ያተረፈላት ድህነት እንጂ ሀብት እንዳልሆነ የህዝቡ አኗኗር አፋውጥቶ ይመሰክራል። ኢትዮጵያን ከፊውዳል አገዛዝ አለቆ ወደ ተሻለ አስተዳደር ይለውጣል የተባለው አብዮት ያተረፈው የእርስ በርስ መተላለቅን በተሳሳቱ የፖሊሲ ውሳኔዎች በግል ጥሮ ግሮ ማደግን በመክታት በስመ እኩልነት ከድህነት ውርስ አለመላቀቅን በበርካታ የተፈጥሮ ጸጋዎች የታደለችን ሀገር የተመጽዋችነት ተምሳሌት ከማድረግ የዘላለ ፋይዳ አልነበረውም። አገር በቀል የጋራ እሴቶችን ከዘመናዊ እውቀቶች ጋር በማቀናጀት ለልማትና ለእድገት የሚጠቅሙ የፖሊሲ ውሳኔዎች ላይ ከመድረስ ይልቅ በሌሎች ሀገሮች ተሞክረው የከሸፉ ልምዶችን በመለቃቀም የባከነው ጊዜና ሀብት የኢትዮጵያን ህዝብ የበለጠ የድህነት አረንቋ ውስጥ እንዲወድቅ አድርጎታል። ጠብሰቅ ያለ የትምህርት ዝግጅትና ልምድ ያላቸው ዜጎች ዋነኛ የልማት ተዋናይ ማድረግ ሲገባ በያቅጣጫው ማሳደዱ ስለበዛ ለሀገር የሚጠቅሙ ወገኖች የሌሎች ሲሳይ ሆነዋል። ኢትዮጵያ ውስጥ ከህግ አወጣት ጀምሮ እስከ አፈጻጸም ድረስ ያለው በጥናትና በምርምር የታገዘ ስላልነበረ በሁሉም መስኮች የሚወጡ ፖሊሲዎችና ስትራቴጂዎች ለእድገት አበርክቶ አልነበራቸውም ማለት ይቻላል። ቢኖራቸውም ኑሮ ኢትዮጵያ ከሳፋሪው ምግብ ተመጽዋችነት የሚያላቅቋትን መፍትሄዎች ማበጀት ይቻል ነበር። የአብዛኛው ኢትዮጵያ ህዝብ ኑሮ ከሞቱት በላይ ካሉት በታች አይሆንም ነበር። ከግማሽ ክፍለ ዘመን በላይ የዘለቀውን የመከራ ኑሮ ለመቀየር ምን መደረግ አለበት የሚለው ጉዳይ ብርቱ መነጋገሪያ መሆን አለበት። እንደሚታወቀው ኢትዮጵያ ለግብርና የሚሆን ሰፊ መሬት፣ ከፍተኛ የውሃ ሀብት፣ ተስማሚ የአየር ጸባዮች እንዲሁም ከማንኛውም ነገር በላይ ቁጥሩ እጅግ ከፍተኛ የሆነ ወጣት የሥራ ኃይል አላት። በማዕድን ዘርፎች ቢኬድ በዓለም ገበያ ውድ ዋጋ የሚያወጡ ወርቅን ጨምሮ በርካታ ማዕድናት እንዳሉ በጥናት የተረጋገጠ ነው። ሰሞኑን ጠቅላይ ሚኒስትር አብይ አህመድ ከአንድ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ እንደነገሩን ቱሪዝም የኢትዮጵያ አዲሱ ሞተር መሆን ይችላል። የኢትዮጵያ የቱሪዝም ሀብት ተፈጥሯዊ፣ ታሪካዊ፣ ሃይማኖታዊ፣ መልክዓ ምድራዊ በማይዳሰሱ ቅርሶች ጭምር የሚገለጽ እንደሆነ ብዙ የተባለበት ነው። ይህንን ሀብት በቅርብ ጊዜ ወዲህ በስፋት ለማልማት ከፍተኛ ስራዎች መከናወናቸውን ጠቅላይ ሚኒስትሩ በቃለ ምልልሳቸው ወቅት ገልጸዋል። ብሔራዊ ቤተ መንግስት፣ የጎንደር አብያተ ክርስቲያናት፣ ጅማ አባ ጅፋር ቤተ መንግስት፣ የሐረር ጉል ግንብና የሱፍ ዑመር ዋሻን ጨምሮ በርካታ ታሪካዊና ተፈጥሯዊ ቅርሶች ደረጃን ጠብቀው ታድሰው የቱሪዝም ገቢ እያሳደጉ እንደሚገኙ አስረድተዋል። እነዚህን የቱሪዝም ሀብቶች በመግለጥ ለእይታ ማብቃት ብቻ ሳይሆን ሌሎች የተደበቁ ሀብቶችን አውጥቶ ጥቅም ላይ መዋል ያስፈልጋል። ሀብት ላይ ተቀምጦ መራብም ሆነ በረባ ባረባው የተጋጩ ሀገር ማመስ ለማንም አይጠቅም። ግብርና አሁንም የሀገሪቱ ኢኮኖሚ ጀርባ አጥንት ነው። ግብርና ከምግብ ምርቶች በተጨማሪ ለኢንዱስትሪ ግብዓት የሚሆኑ ምርቶችን ከማስገኘት አልፎ በውጭ ገበያ ተወዳዳሪ በመሆን ከፍተኛ የውጭ ምንዛሬ ማስገኘቱ ይጠበቅበታል። የኢትዮጵያ ግብርና ከእርሻ ምርቶች ባሻገር በእንስሳትና በአሳ ሀብት ትልቅ እምቅ አቅም እንዳለው ይታወቃል። ይህንን አቅም ተጠቅሞ ከድህነት አዘቅት ውስጥ ለመውጣት ብቻ ሳይሆን የተትረፈረፈ ሀብት ለማግኘት በጥናት ላይ የተመሰረተ አዋጭ ፖሊሲና ስትራቴጂ ያስፈልገዋል። ሰፊ ለም መሬት፣ ትልቅ የውሃ ሀብት፣ ተስማሚ የአየር ጸባዮች እንዲሁም ለስራ ዝግጁ መሆን የሚችል ወጣት የሰው ኃይል ይዞ መቸገር በእጅጉ የሚያስተች ነው። በ21ኛው ክፍለ ዘመን ውስጥ ተሆኖ በበርካታ ዜጎች የምግብ ችግር አለባቸው ሲባል ያሳፍራል። የምግብ ዋስትናን ከማረጋገጥ አልፎ ለውጭ ገበያ በብዛትና በጥራት ማምረት አለመቻል ማስቆጨት አለበት። በሌሎች ዘርፎች ለውጥ እንዲመጣ በመንግስት የሚወጡ ፖሊሲዎች ዘመኑን ያወጁ መሆን አለባቸው። ፖሊሲ አስፈጻሚዎችም ዝግጅታቸው ከዘመኑ ጋር እኩል መራመድ መቻል አለበት። የአስተሳሰብ አድማሳቸው የሰፋ ጥቂቶች ስር ተከልሎ ለውጥ ማምጣት አይቻልም። በመንግስት የሚወጡ ፖሊሲዎችና ስትራቴጂዎች ከእቅድ ጀምሮ እስከ አፈጻጸም ድረስ ያለው ሂደት ጠንካራ ቁጥጥርና ክትትል ሲደረግበት ውጤቱ አመርቂ እንደሚሆን በጠቅላይ ሚኒስትሩ ቅርብ እይታ ሆነው ውስጥ ሆነው ከሚጠናቀቁ ፕሮጀክቶች መገንዘብ ይቻላል።
በሌላ በኩል ከፍተኛ ሀብት እየወጣባቸው ለአመታት የሚጓተቱ ወይም ጭራሽ ደብዛቸው የሚጠፋ ፕሮጀክቶች አገር እያደኸዩ የህዝቡም ተስፋ እያጨለሙ ነው። የሰው ኃይልን ከበጀት ጋር አቆራኝቶ የተፈጥሮ ጸጋዎችን በማልማት አገር ማሳደግ የሚቻለው የአስተሳሰብ ለውጥ ሲኖር ነው። ብልሹ አሰራሮችና ሙስና በቁርጠኝነት ሲዘመትባቸውና አጥፊዎች በግ ሲቀጡ ነው። ግልጽነት ተጠያቂነት ሲኖር ጭምር ነው። ያለፉትን 50 ዓመታት እንደመነሻ በመውሰድ የአገሪቱ መሰረታዊ ችግሮች ምን እንደሆኑ መፈተሽ ይገባል። የኢትዮጵያ የመሬት ስሪት ጉዳይ ቀዳሚ መሆን አለበት። የመሬት ስሪትን በተመለከተ በርካታ ጥናቶችን የሰሩ አንጋፋ ባለሙያዎችን በማማከር መፍትሄ ለመፈለግ ጥረት ይደረግ። ዜጎች በነጻነት ዕውቀታቸውን፣ ልምዳቸውንና ክህሎታቸውን ተጠቅመው ለሀገር አስተዋጽኦ እንዲያበረክቱ የሚያስችሉ አሰራሮች ተግባራዊ ይደረጉ። በየቦታው አላሰራ ብለው የተደረደሩ መሰናክሎች ይወገዱ። ህጎች፣ ደንቦችና መመሪያዎች ሲወጡ ዜጎችን ለስራ የሚያነሳሱ እንጂ ተስፋ የሚያስቆርጡ አይሆኑ። አመራሮቹም ሆነ ፈጻሚዎቹ ለስራ እንቅፋት እንዳይሆኑ ተቋማት ዘመኑን በሚመጥን ደረጃ ይዋቀሩ። ሰርተው የሚያሰሩ እንጂ የሚያሰናክሉ ገለል ይደረጉ። ችግሮችን ማወቅ የመፍትሄ ግማሽ መንገድ ነው እንደሚባለው የድህነት ምክንያቶቹ ተነቅሰው ይለዩ። ከድህነት ተላቆ የሀብት ማማ ላይ መቆናጠጥ የሚቻለው ጥራት ባለው አስተሳሰብ ነው። ስለዚህም ድህነትን ለማስወገድ አስተሳሰብ ላይ ይሰራል።

አድማጮቻችን የምትከታተሉት አራው ከመገኘው ካናል ኬሬዲ ጣም ተላልፈላችሁን የተስፋ ድምጽ ርጭት ነው። ዝግጅታችን የመጀመሪያን ግማሽ ክፍል ጊዜ ያጠናቀቁ ወደ ሁለተኛው ግማሽ ክፍል ጊዜ እየገባን ነው። ቀደም ሲል ያደምጣችሁት ምንትቺ ምድሪቱ አለማየሁ ሸቴ ከዜማቸው ቀደም ያሉ የጥንት ዜማዎች መሃከል አንዱ ነበረ። የጥንት ድምጻያኖቻችንን እያመሰገንን ወደ ቀጣዩ ዝግጅታችን እናልፋለን። Von Äthiopien in die Schweiz, der Kompass am Montag auf Kanal K. አሁንም እንግዲህ ወደ እናንተ ማድረሰው አስቴር አወቀ በቅርቡ የጥንት የድሮ ዘፈኖቿን በአዲስ መልክ የሰራች ነው። ከዚህም ገላገላ የሚለው አሁን ሰሞኑን ለህዝብ ይፋ ሆኗል። እስቲ እናንተን እናጋራና በአስቴር አወቀ ገላገላ ሁለተኛውን ክፍለ ጊዜ እንጀምር።

ከአዲስ አበባ የሚወጡ የፖለቲካ ትንታኔዎች በአሁኑ ወቅት በአገሪቱ ውስጥ የሚስተዋለውን ጥልቅ ተቋማዊ ቀውስ የሚያሳይ አስገራሚ ምሳሌ ያነሳሉ። አንድ የአራት ኪሎ የውስጥ አዋቂ በሚስጥር እንደተናገሩት ጠቅላይ ሚኒስትሩ ጉንፋን ሲይዛቸው የብሔራዊ ምክክር ኮሚሽነሮቹ ከፍተኛ ምሁራንም ቢሆኑ ሳምባ ምች ይዛቸዋል። የተከፋ

ተቋማዊ ቁመናውን አደጋ ላይ የጣለ ይመስላል። በርግጥ በጠቅላይ ሚኒስትሩ ግላዊ ስብና ላይ ማተኮር ለብሔራዊ ምክክር ስኬት አስፈላጊ ጠቃሚም አይደለም የሚሉ ወገኖች አሉ። ትኩረታችን በግለሰቡ ላይ ሳይሆን በምክክር ሂደቱና በተቋማዊ ግንባታ ላይ መሆን አለበት ብለው ይሟገታሉ። ነገር ግን ዋናው ያመራሩ ስልት ከእውነታዊ ራቅና ወደ ላቀ የቅንጦት ስነ ህንፃ ያዘነበለ በሆነ መሪ ስር ሂደቱን ከግለሰቡ ነጥሎ ማየት ፍጹም የማይቻል ነው። በሚሊዮኖች የሚቆጠሩ ዜጎች መሰረታዊ የምግብ እርዳታ በመስፈልጋቸው በዚህ አስከፊ የኢኮኖሚና ሰብአዊ ቀውስ ወቅት መንግስት በቢሊዮን የሚቆጠር ዶላር በማፍሰስ እጅግ ግዙፍና ቅንጡ የሆነ የቤተ መንግስት ግንባታ ላይ ተጠምዷል። ይህ አካሄድ አገራዊ ቅድሚያ የሚሰጣቸውን ጉዳዮችን ወደ ጎን በመተው የአገሪቱን ሰባተኛ ንጉስ ትሆናል የሚለውን ትንቢት እውን ለማድረግ የህዝብንና የአገርን ሀብት በአግባቡ አለመጠቀምን በግልጽ ያሳያል። በፖለቲካው ረገድ ንቁ የሆነው ማህበረሰብ ብሔረ ምክክሩን በከፍተኛ ጥርጣሬ እና ጥንቃቄ ቢመለከተውም ምንም አያስደንቅም። በተለይም የአገሪቱ ከፍተኛ አመራር የፖለቲካ ማታለልንና እውነታን የማዛባት ስልትን እንደ ዋነኛ መሳሪያ በያዘበት ሁኔታ በህዝብ ዘንድ እምነትን በአዋጅ መፍጠር አይቻልም። ማህበረሰቡ በተደጋጋሚው የውሸት ትረካዎች ውስጥ እንዲያልፍ ተደርጓል። ይህም የቀረውን አነስተኛ ተቋማዊ ታማኝነት ሙሉ በሙሉ ያዳከመ ተግባር ነው። ይህ በእንዲህ እንዳለ በአገሪቱ ውስጥ ያለው አስከፊ የጸጥታ ሁኔታ ጉዳዩን ይበልጥ አሳሳቢ ያደርገዋል። አንድ የመንግሥት ቀዳሚና መሠረታዊ ውል ለዜጎች ደህንነት ማረጋገጥ ቢሆንም አሁን ያለው ሁኔታ ግን ሕገ ወጥነትና ሥርዓት አልበኝነት በሰፊው የተስፋፉበት መስሎ ይታያል። ሰዎችን ለገንዘብ ማገት ወይም እገታ እንደ ስልታዊ የገቢ ምንጭ በተስፋፋበት እና የፖለቲካ ግድያዎች በከፍተኛ ደረጃ በበዙበት ሁኔታ ዜጎች በአገሪቱ መሪዎች ጥበቃን ከአገሪቱ መሪዎች ጥበቃን ከማግኘት ይልቅ ራሳቸውን የሚደብቁበትን አማራጭ መፈለግ ይጀምራሉ። የአገሪቱ መሪ ከህዝቡ ተጨባጭ ችግሮች ርቀው በከፍተኛ የቅንጦት ግንባታዎች ውስጥ በተቆለፉበት ሁኔታ አገርን ለብሔራዊ ፈውስ እና ውይይት ለመጋበዝ የሞራል ተአማኒነት ያሳጣል። አለመረጋጋት መደበኛ በሆነበትና ተጠያቂነት በጠፋበት አካባቢ በመንገስ ጠቅላይ ሚኒስትሩ የራሳቸውን የፖለቲካ ካፒታል ሙሉ በሙሉ አክስረዋል። ብሔራዊ ምክክሩ አነስተኛ ቢሆንም እውነተኛ ፋይዳ እንዲኖረው ከተፈለገ ኮሚሽነሮቹ ከተጽዕኖ ነፃ መሆናቸውን በተግባር ማሳየት፣ ከታላቁ ቤተ መንግሥት ጥላ ስር መውጣትና ራሳቸውን የቻሉ ገለልተኛ አሳቢዎች መሆናቸውን ማራገጥ ይኖርባቸዋል ይላሉ ታዛቢው ሙልጌታ አስራተ ካሳ። ይህንን ጽሑፍ ለእናንተ ወደዚህ ያደረስ ነው ወቅታዊ በመሆኑ ነው። አድማጮቻችን፣ እንግዲህ እናንተም የራሳችሁ እይታ የራሳችሁ ግንዛቤ ይኖራቸዋል። በብሔራዊ ምክክሩ ሀገራችን ወደ ተሻለ መንገድ መምጣት ከቻለች ለሀገራችን ሰላም ነውና ሁላችን የምንወደው የምንመኘው ነውና ይሁን እላለን። ግን አመኔታ ያጣ ስርዓት ላይ አመኔታ ባጣ ስርዓት የሚመራ በመሆኑ ፍራቻ አሁንም ጥርጣሬ እንደነገሰ ነው። ግን አሁንም ለሀገራችንና ሰላምና ደህንነት ይሁን ይህን ማለት እንፈልጋለን።

ጌታቸው ካሳ ነው በይል ሰናበት ሲል የተጫወተው ሙዚቃ ነው። የጌታቸው ካሳ ሙዚቃ ነበር ያስደመጥናችሁ። እንግዲህ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ቀርተውታል። በእነዚያም እንዲሁ የተለያዩ ጣዕመ ዜማዎችን ወደ እናንተ እናደርሳለን። ኢሮርትድን ኮምፓስ አውስ ኤትዮፒያን አውፍ ራዲዮ ካናል ጋ አሁን ደግሞ እስቲ ከዘመናዎቹ ልጅ ሚካኤል የሺ እያለ የተጫወተውን ወደ እናንተ የሺ ይለናል።

እንግዲህ አድማጮቻችን የዛሬውን ዝግጅታችን ልናጠናቀቅ ጥቂት ደቂቃዎች ቀርተው ነው የመጨረሻው ሙዚቃ ብቻ ሰምተን ልንሰናበታችሁ ግድ ብሎናል። ምክንያቱም የተመደበልን የአየር ሰዓት በማለቁ ነው። በሚቀጥሉ 15 ቀን በተመሳሳይ ፕሮግራም እስክንገናኝ ለሀገራችን ሰላም ለእናንተም ጤናን እየተመኘን እንሰናበታችኋለን። Den Kompass auf Äthiopien gibt es wieder in 2 Wochen Montag um 20 Uhr auf Kanal K.